ሲ ቱ ኤም አክም ይጠጨስ እንደው እንደዚህ ይሽዳ ለምሳሌ እንቅርፍ የቆማ ሰውራ ፈጫቆም ሰው ዛገዚ ኦኬሬሽን እና ተምባያ ነውዲ ይሄ ስለተምባያ ነውዲ ይሄ ሲፒዩ ዘፋፍ ቆማ ዲዲ ለምሳሌ እንቅርፍ የቆማ ዲዲ ኦፕሬሽን እና ይቆማና ስለዚህ ይቆማና ሲፒዩ ዘፋፍ ቆማ ተቆጫ ለምሳሌ እንቅርፍ የቆማ ተቆጫ ዛሙሌ አይ ለቼ ዘከም ይዟ አጥፊ ጎማ ደርቢ ለምሳሌ ቀጥ ጎማ ደርቢ ጓ ታከሰብ ሽልማ ሽከራ

ከተሸ ገለባ ከነታ የታስጆኖ አከሚታ ቸስንዶ ወደዱ ኩሽዳ ከዳውም ከቸዋ ከቢ ተፈተረ ቢሰራ ከጀነ ከዳ ኩሰን ሰደውቺ